በሚላን ሲላ ብቻ ለሊትላ ለሚላን ሙሉ ሙሉ ለረሱላህ ሰለላሁ ዐለይሂ ወሰለም ያላህ ካልኩልኩላ ኡፍድሩ ቢስሚላሂ ወራህ ቢላሂ ቢልአለሚን ስንተገውኒማ

ተመገነ ኩመንደል ማማጃ ማለም በከርሞ ማጃምራ ሙንቱ ያልንጆ ማንገሰዩ ወይ ማም ጃንገ ደንጁር በል ማጃ ማንገ ደበሴ በከተኩ ማም ጃንገ ሱንዲ በይ ማም በርጋይ ማደገን ቱኛ ፈሪ ማዮ ፈሪ ማጆ ባይ ትሮፋጆ ኮኮ ማደ ሆን ክለር ናጉንዲ ድምባዞ ግና ጎጃጅ ማደ ጋሎጂ ድምባ ኑርበል ሳልን ትገ ዳልሰን ወበል ወቹ ባክዳ